ትልቁ ለታ ነው ተደራሽነታችን ይስፋልናልና ከ605000 በላይ ሰብስክራይበርስ አፍርቷል ቻናላችን ግን ያንሰናል ወደ 1 ሚሊዮን ታስጠቁን ዘንድ የእናንተ ድጋፍ ወሳኝነት አለ። እስቲ በመጀመሪያው ራስ ልጀምር። እስቲ የብሩኖ ጊማሬሽን የ39 ቁጥር የማሊያ ቁጥር ማለት ነው። ታሪክ በጨረፍታ ሰምታችሁ ሊሆን ይችላል። ዝርዝሩን ስናየው ግን የተጫዋቹን ታጋይነት ከየት እንደመጣም ጭምር ተስፋ ለመቁረጥና ተፋላሚነት ባለፈው ካስቶን ቪላ ጋር በነበረው ግጥሚያ ላይ ተቀይሮ ከገባ በኋላ ይታቻል አንድ ኳስ በመከላከል ወደ ውጪ ቆጣ በኋላ እንዴት በምን አይነት ወኔ ለቡድን ጓደኞቹ መልእክት ሲያስተላልፍ እንደነበረ በራሱ ሳጥን አከባቢ ማለት ነው። እንደዚህ ያለ ታጋይ ነው። ደም ሰጣለሁ ብሏል ወደ ኤምሬትስ ሲመጣም በኒውካስል መናቀው ጊማሬሽም እንደዚያ ነውና ዛሬ የአርሰናል አማካይ ክፍል አማራጭ ያሰፋው ይተጫዋች አርቴታም ከአምና ይልቅ ዘንድሮ የበረታ ቡድን ያለኝ ብሎ እንዲናገር ካስቻሉት ምክንያቶች አንዱ የርሱ መኖር ነው። ግን ብሩኖ እንዲሁ በቀላሉ እዚህ አልደረሰም። በብዙ ጣውረዶች አልፏል። እነዛን ጣውረዶች ከጅምሩ እስከ መጨረሻው ስንዳስስ ታዲያ ይሄን ቁጥር መርሳት የለብንም። እርሱ ማጂክ ነምበር የሚለው 39 እስቲ እንመልከተው።

Atletico Paranense, Olympique Lyonnais, Newcastle United, Arsenal, Bruno Guimarães, Rodrigo Moura, በሄደበት ሁሉ 39 ቁጥር ማሊያ ይከተሏል። 39 ይህ አጉልምነት አይደለም። ጥንቆላዊ ምትሃታዊ ነገርም አይደለም። ያጋጣሚ ግን አስደናቂ ታሪክ ነው። የአርሰናሉ 39 ቁጥር ለባሽ Guimarães ራሱን ከዚህ ቁጥር ሊለይ አይፈልግም። መቼም የማሊያ ቁጥር የሚቀየር አይነት አይመስልም። 39 ቁጥር አብሮት እስከ ጫማ መስቀያው የፕሮፌሽናል ህይወት ጉዞ ጫፉ ድረስ የሚከተለው ይመስላል። እነሆ ታሪካዊ ምክንያቱ። ሰዎች ለሲኒየር እግር ኳስ ተጫዋች ያልተለመደ ቁጥር እንደሚሉ አውቃለሁ። ነገር ግን 39 ልዩ ቁጥር ነው። ልዩ ቁጥር ብቻም አይደለም፣ ከዚያም በላይ ነው ይላል የአርሰናሉ አማካይ። አስማታዊ ቁጥር ይለዋል። ሁሉንም ነገር ሰጥቶኛል ይላል Guimarães። 39 ቁጥር ሁሉን ነገር ሰጥቶኛል። መገበኝ፣ አለበሰኝ። ታዳጊ ሳለው ህልሜን ሳሳድድ የሶስት ሰዓት የአውቶቡስ ወጪን ሁሉ ሸፈነልኝ። የ39 ቁጥሩ ውለታ እንዳለበት አድርጎ የሚያቀርቡ የታዳጊነት ታሪኩ እንደ ማንኛውም ብራዚላዊ ብላቴና ነው። ከአምስት ዓመቱ ጀምሮ ከእግር ኳስ ጋር በፍቅር የተቆራኘ በየዕለቱ በጎዳና ላይ ኳስ ሲቀጠቅጥ የሚውል ታዳጊ ነበር። በሰፈሩ ከአብሮ አደግ ባልንጀሮቹ ጋር ነጠላ ጫማዎችን አሊያም ከዛፍ የወደቁ ፍራፍሬዎችን በመከመር ጎል በመስራት ከንጋት እስከ ምሽት እግር ኳስን ይጫወቱ ነበር። ብሩኖ ያደገው በሪዮ ደ ጄኔሮ ታሪካዊ ማራካና ስታዲየም ጥላ ስር በቪያ አይዛቤላ ሰፈር ነው። ከ12 ዓመት በታች የሆኑ ታዳጊዎች በጨዋታዎች ያለ ክፍያ እንዲገቡ በሚፈቀድላቸው ማራካኛ ስታዲየም አካባቢ ያደገ ልጅ ፍላሚንጎ፣ ፍሉሚኔንሴ፣ ቦታፎጎ፣ ቫስኮ ዳጋማ ሲጫወቱ የሰፈር ታዳጊዎችን ሰብስበው ወደዚህ ስቴዲየም ያቀኑ ነበር። በነጻ ያስገቧቸዋል። ታዲያ በእነዚያ ጨዋታዎች የሚመለከቷቸው ተጫዋቾች ለነርሱ የማይደረስባቸው እንደ ጣዖት የሚታዩ ልዩ ፍጡራን አድርገው ያያቸው ነበር። ጨዋታውን ማንንም ይጫወተው ግድ አልነበረንም ይላል Guimarães። ማንንም ይጫወተው

0: ለኛ በስታዲየሙ መገኘት ብቻ ምታታዊ ተአምር ነበር። ተጫዋቾች ተቀያሪው ግብ ጠባቂ እንኳን ለኛ እንደ ጣውት ይታዩ ነበር ይላል ብሩኖ። አንድ ጊዜ የፉትሳል ቡድናችን በሳን ጆዋናሪዮ ስታዲየም ለመጫወት ሄዶ እዚያ የቫስኮ ዋና ቡድን አባላት ለምምድ ነበራቸውና ከነርሱ ጋር ተገናኘን ይላል። እነርሱን ስመለከት በአጋጣሚ ተደስቼ ማመን አቅቶኝ ጭንቅላቴ ዞሮ ነበር ይላል። በዚያ ሰዓት ሞባይል ስልክም አልነበረኝም ሰልፊ እንዳልነሳ። ቁራጭ ወረቀት እንኳን አላገኘሁም። አጋጣሚውን ለመጠቀም በአቅራቢያው ደሚገኘው የሃምበርገር መሸጫ ሱቅ ሄጄ ሰዎች አፋቸውን የጠራረጉበትን ናፕኪን ተቀብዬ ወደ ተጫዋቾቹ ሮጥኩኝ። ስለፈጠራችሁ ፈርሙልኝ ብዬ የቫስኮን ተጫዋቾች ተማጸንኩ። በናፕኪኑ ላይ ፊርማቸውን አኖሩልኝ። ለምን ማሊያ ጣቢያ አትሆንም ብቻ ፈርምልኝ እያልኩኝ ተማጸንኳል። የተጫዋቹ ማንነት አይገደኝም ነው። የቡድኑ አባል እስከሆነ ድረስ የእርሱ ፊርማ ያስፈልገኛል። ያቺ የተፈረመባት ናፕኪን ቀላል ትርጉም ያላት እንዳይመስላችሁ። የተጣለው ናፕኪን ፊርማቸው አርፎበታልና ለኔ ውድ የተቀደሰ ንብረት ነበር ይላል። እነዛ ናፕኪኖች አሁንም እናቴ ዘንድ በክብር ተቀምጠዋል ይላል። በኒውካስል በነበረበት ጊዜ ለፕሌየርስ ትሪቢዩን ባሰፈረው ማስታወሻ። ታሪኩ ብዙ ነው። ውድ አድማጮች፣ ፕሮፌሽናልነት በምኞት ብቻ አይገኝም። መፍጋት፣ ወድቆ መነሳትን፣ ተስፋ ለመቁረጥን ማለም፣ መልፋት፣ ተስፋን ሰንቆ ህልምን ማሳደድ በየዕለቱ መታተርን ይጠይቃል። በዚያ እሳት ውስጥ ያለፈ ተጫዋች ታዲያ ጠንካራ ሜንታሊቲ ይዞ እንዲህ ባለ ፕሪሚየር ሊግን በሚያክል ሊግ ላይ የመጫወትን አእምሯዊ አቅም ያገኛል። ይልቅስ ስለ 39 ቁጥሩ ልንገራችሁ። ሮናልዲኖን ሞዴሉ አድርጎ ከጠዋቱ 2 ሰዓት እስከ ምሽቱ 2 ሰዓት ኳስ ሲጫወት የሚውለው ታዳጊው ብሩኖ ጊማሬሽ ወላጆቹ ደልቃቆች አልነበሩ። የቤተሰቡ አንድ ልጅ ነው። ቢሆንም እናቱን በርገር ግዢልኝ ብሎ እንኳን ባስጨነቀ ጊዜ ሁሌም የሚገዛለት አይነት ልጅ አልነበረም። አንዳንድ ጊዜ አይሆንም ዝም በል ይባላል። እሱ እንደሚለው እናትየው ሳንዱቹን ለመግዛት ሳትፈልግ ቀርታ ሳይሆን ምክንያቱ ምን እንደሆነ ኋላ ላይ ነው የገባኝ ይላል። እናቴ ግዢልኝ ብያት አልገዛም የምትልባቸው ጊዜያት ነበሩ። ለካ በዱቤ ብዛት ባልተከፈለ ዕዳ ኖሯል። ምክንያቷ በኋላ ነው የገባኝ ይላል። አባቱ ታክሲ ሹፌር ናቸው። በሪዮ ዴ ጄኔሮ የጎን ቁጥሯ 039039 የሆነች ቢጫ ታክሲ ያሽከረክራሉ። ጊማሬሽ አባቴ ጀግናዬ ነው ባይ ነው። ከጠዋት እስከ ማታ በታክሲ ሹፌርነት ጥሮ ግሮ አሳድጎኛል ይላል። በተጫዋችነቴ እንድበረታ አግዞኛል። ግን አባቴ ስራ ስለሚበዛበት ይላል ጊማሬሽ፣ አንዳንድ ጊዜ በሳምንት አንድ ጊዜ ብቻ ቅዳሜ ዕለት ብቻ ማገኝበት ጊዜ ነበር። ቅዳሜም ቢሆን የኔን ጨዋታ ለመመልከት ወደ ሜዳ ሲመጣ ይላል። አባቴ በተመልካችነት መምጣቱ ታዲያ ተጨማሪ ጫና ያሳርፍብኝ ነበርና አልፈልገውም ይላል። ብሩኖ ጊማሬሽ 11 እና 12 ዓመት ሲሆነው ለቦታፎጎ እና ፍሉሚኔንሴ ሙከራ አግኝቶ ነበር። ሁለቱ የሪዮ ክለቦች ታዲያ ሞከሩትና ሙከራውን ሳያልፍ ቀረ፣ ወደ ቤቱ መለሱት። ቦታፎጎ 3-4 ልምምዶች ላይ ከተመለከቱት በኋላ ይሄ ሳይሆንም ብለው ፈተናውን መውደቁን ነገሩት። በኋላ ደግሞ በፍሉሚኔንሴ ለአንድ ዓመት ገደማ በስልጠና ቆየ። ሙሉ ዓመት በአውቶቡስ እየተመላለሰ ከሰራ በኋላ አትሆንም ተብሎ እንዲህ ወደ ቤቱ ተመለሰ። ያን ጊዜ ይሄ ልጅ በራሱ ላይ ያለው እምነት ተሸረሸረ። አትፈልግም በተባልኩኝ ቁጥር እናቴ የካፉን ታሪክ ያስታወሰችን ታጽናናይ ነበር ይላል። ስንት ጊዜ ወድቆ ስንት ጊዜ እንደተነሳ ካፉን አስታውስ ትሏለች። የቀድሞውን የብራዚል ኢንተርናሽናል ፉልባክ ታላቅ ፉልባክ ታሪክ በማስታወስ እናቱ የውሃ ዋናተኛ እንዲሆንላት ትፈልግ ጀመር። እርሱም ታዲያ ዋናተኝነትን ጀመረ እና አልተመቸውም። ይሄ ነገር ለኔ አይሆንም፣ መክሊቴ አይደለም አለ። በኋላ ግን እናት በልጁ አገር ኳስ ተጫዋችነት ማመን ጀመረች። ታበረታታው ጀመር። አባት ከ039 ቁጥር ታክሲው ጋር ለዕለት ጉርስ ይፈጋል። ልጅ ደግሞ የፕሮፌሽናል ተጫዋችነት ሕይወቱን ያሳድዳል። 13 ዓመት ሲሆነው ማሪዮ ጆርጌ በተባለ አሰልጣኝ ተከላካይ አማካይ ቦታ ላይ እንዲጫወት የፖዚሽን ሺፍት ወይም ደግሞ የጨዋታ እንቅስቃሴ ላይ ያለው የሚና ለውጥ ተደረገለት። 15 ዓመት ሲሞላው ታዲያ ኦዳክስ ሪዮ ወደሚባል ክለብ ተሻገረ። ያ ትልቅ እድል ነበር፣ ግን ቤተሰቡን ርቆ መኖር ነበረበት። አባቱ በ039 ታክሲ ለአምስት ዓመት አረ ከዛም በላይ ሰርቷል። ይሄ ክለብ የሚገኘው የኦዳክስ ሪዮ ስሙ ሪዮ የሪዮ ይመስል እንጂ ወደ ሳው ፓውሎ አካባቢ እና ታዳጊው ልጃቸውን በመኪና መሸኘት ነበረባቸው። በዚቹ በ039 ቁጥር ታክሲ የአምስት ሰዓት ጉዞ ነው እዚያ የደረሰው። አባቱ ከእናቱ ጋር ሆነው አደረሱትና ለመጀመሪያ ጊዜ ብቸኛ ልጃቸውን አርቀው እዛ ወደ ክለቡ ካምፕ ጥለው ተመለሱ። አንድያ ልጃቸውን 18 አልጋዎች ባሉበት የታዳጊዎች ዶርም እያደረ እንዲጫወት አምነው ጣሉት። እሱ ታዲያ ያንን ጊዜ ሲያስታውስ በመጀመሪያ ምሽት ስቅስቅ ብዬ አለቀስኳል። ከዚያ በየምሽቱ ደግሞ ማልቀሴን ቀጠልኩ። በየምሽቱ ማታ ማታ የቤተሰብ ናፍቆት። በዚያ እድሜ ካደግክበት ቤት ርቀህ መኖር ስትጀምር ውሻህ፣ አልጋህ፣ የቤት ጠረን ሁሉ ይናፍቅሃል ይላል። በቤተሰብ ናፍቆት ተቸገረ፣ ኑሮ አልተመቸውም። አንድ ቀን ታዲያ ለእናቱ ደውሎ ገንዘብ እንዲልኩለትና ወደ ቤት መመለስ እንደሚፈልግ ሁሉ ነግሯቸው ነበር። ግን ደግሞ አልጨከነም። የወላጆቹም አይዞታ ማበረታታት፣ አይዞ ተስፋ አትቁረጥ ባይነት እንዳለ ሆኖ ህልሙ በለጠበት። ፕሮፌሽናል የመሆን ህልሙን ማሳደድ ጀመር። እዚህ ላይ እንደውም በታሪኩ ላይ ላለማርዘም ነው እንጂ አንድ አጋጣሚን አንስቶ ነበር። አንዲት ትንሽ ሞባይል ስልክ ተሰጥቶታል። ሁል ጊዜ በትራሱ ስር ያስቀምጣታልና ማታ ማታም ሲተኛ ከቤተሰቡ ጋር ለመገናኘት እንዲያስችለው እሷን ሲጠቀጥቅ ያመሻል። እና አንድ ቀን ማታ ስገባ አለ በዛ ዶርም እጄን ወደ ትራሱ ስር ስሰድ ለስለስ ያለ ነገር ተሰማኛል፣ ሞባይል ሳይሆን። ምንድን ነው ይሄ ነገር ብዬ በደንብ ብዳስሰው ልስላሴው ለየት ይላል። እንደ ሱፍ አይነት ልስላሴ። እጄን ጠጋ ባደርግ ጭራ አገኘኋል፣ ጭራ ያስኩኛል። ለካ አይጥ ኖሯል። እና ትራሴን ከፍ ሳረገው አለ እሱ እንዲያውም እንደገለጸው ፕሮቲን ሼክ የጠጣ ይመስላል አይጡ ትልቅነቷል። ፕሮፌሽናል ተጫዋቾች የሚጠጥ። ከዚያ በኋላ ጩኸት ሆነ በዶርም ውስጥ፣ ሌሎች አይጦችም ነበሯል። አቤት አቤት፣ ህልማችሁን ስታሳድዱ እኮ የሚያጋጥም ነገር። የቤተሰብ ናፍቆት መከራ ያበለዋል። እንደገና እንደ በአልጋው ላይ እንኳን ቆዝሞ እንዳይተኛ እንደዚህ ያለ አጋጣሚ። በ39 ቁጥሯ ታክሲ የመጣበት የዚያ ክለብ ዶርም ከ18 አልጋዎች ጋር ከሌሎች ታዳጊዎች እኩዮቹ ጋር በዚህ መልኩ ነበር ያሳለፈው። ለሶስት አመት በዚህ አካዳሚ ዳከረ ከአይጥ ጋር እንግዲህ አንተኛም ብለ ሁሉ በወር 400 ሪያሊስ ይከፈለኝ ነበር አለ ብራዚል ገንዘብ። 100 ሪያሊስ ደግሞ ለስልክ አወጣ ነበር። ኑሮ አልጋ ባልጋ አልሆነለት። የተጫዋችነቱ ህልም ሲያጠራጥረው ታዲያ ይሄ ነገር አዝማማው አያምርም ብሎ የመንጃ ፍቃድ ለማውጣት አሽከርካሪነትን መለማመድ ጀመረ። 18 ዓመት ሲሞላው ፕሮፌሽናል ካልሆንኩ መቼም አልሆንም ብሏል። እና ያው እንግዲህ እንደ አባቱ ታክሲ ሹፌር ለመሆንና ቤተሰቡን ለመርዳት አማራጭ ሙያ ማዘጋጀት ነበረበት። ግን ወላጆቹን ቅር ላለማሰኘት ይህንን አስቦ መኪና ለማሽከርከር እየተማረ እንደሆነ አልገለጠላቸውም። ይልቅስ ቮልስቫገን ቺ ቢትልስ እሷን የማሽከርከር ህልም ስላለኝ ያንን ምኞቴን እውን ለማድረግ ነው እያለ ዋሽቷቸው እንደነበር ይናገር። ፕሮፌሽናልነት የማይጨበጥ ጉብ ሆኖ አልቀርም ለብሩኖ ጊማሬሽ። በ19 ዓመቱ ፕሮፌሽናል እግር ኳስ ተጫዋች መሆንን አሳካው። ለፓውሊስታ ሻምፒዮና ለክለቡ ለዋናው ቡድን ተጠራ። ከዚያ በኋላ ወደኋላ አልተመለከተም። ለአትሌቲኮ ፓራኔንሴ በውሰት ተሰጠ። ነገሮች ተፋጠኑ። ታክሲ ሹፌር ለመሆን ካሰበ በኋላ በአራት ዓመት ውስጥ ሁሉ ነገር በሚያስደንቅ ፍጥነት ተሳካለት። ከፓራኔንሴ ጋር የኮፓ ሱድ አሜሪካና ሻምፒዮን ሆነ። በአውሮፓ ደረጃ ዩሮፓ ሊግ እንደማለት ነው ለላቲን አሜሪካ። ከዚያም ወደ አውሮፓ ተሻግሮ ወደ ሊዮን ተዘዋውሮ በቻምፒየንስ ሊግ ግማሽ ፍጻሜ ተጫወተ። ከሊዮን አቅም በላይ ሲሆንም ወደ ፕሪሚየር ሊጉ ኒውካስል ዩናይትድ ተሸጦ በእንግሊዙ ትልቁ ሊግ ህልሙን ይበልጥ መኖር ጀመረ። ይህ ሁሉ ታዲያ እንዴት ሆነ? ብሩኖ ብዙ መልስ የለው። እንዴት ተሳካ ብትሉት አሁንም ያንን ቁጥር ነው የሚነግራችሁ። 39 ቁጥር ተአምራዊ ቁጥር ነው ይላል። ለአትሌቲኮ ፓራኔንሴ በውሰት እንደተሰጠው ይላል አስደናቂውን ታሪክ ሲቀጥል፣ የማሊያ ቁጥር መምረጥ ነበረብኝ። ራሴው ከምመርጥ አባቴን አማከርኩት። በአዲሱ ክለቤ አሁን ፕሮፌሽናል ሆኗል እንግዲህ ስን ቁጥር ማሊያ ልልበስ? እኔ ግን 97 ቁጥርን መርጫለሁ። ምን ይመስልሃል ብዬ አማከርኩታል። ለምን? በ1997 ስለተወለደ የተወለደበትን ዘመን ለማስታወስ። አባዬ ግን ለምን 39 ቁጥር አትለብስ ማለኝ? ይሄ ቁጥር ከቁጥርም በላይ ነው እኮ ልጄ። 039 ሁሉን ነገር ሰጥቶናል። ቤታችንን፣ ምግባችንን፣ የቤት ዕቃችንን፣ ያንተን መጫወቻ ጫማ ሁሉ ያገኘነው በዚህች 039 ቁጥር በተለጠፈባት ታክሲ ነው። ይህንን ሲለኝ እኔም ጥሩ ሐሳብ ነው ብዬ ተስማማሁ። 39 ቁጥር መመረጥ እንደሚገባ አመንኩኝ ይላል። በቃ እንግዲያው 39 ቁጥርን እጠይቃለሁ አልኩት። ወደ ክለቡ ልምምድ ማዕከልም ወዲያውኑ አመራሁ ይላል። እዚያ ስደርስ ማሊያ ተዘጋጅቶልኝ አግዳሚ ወንበር ላይ በቦርሳ ተጣጥፎ ተቀምጦ አየሁኝ። ገና እኮ ይሄ 39 ቁጥር ይሁንልኝ አላለም። 97ን መርጣለሁ አላለም። ግን ክለቡ የራሱን ምርጫ አድርጎ ማሊያውን አጣጥፎ እዛው ቤንቹ ላይ አስቀምጦለታል መልበሻ ክፍል። እንዴት ቁጥር አላማራጡኝም ብዬ ራሴን ጠየቅኩኝ ይላል ጊማሬሽ። የተቀመጠልኝም ቦርሳ ከፈትኩት። የታጠፈውን ማሊያ ስዘረጋው በእውነት እላችኋለሁ ይላል አይስዌር ይላል ጽሑፉ ላይ 39 ቁጥር ሆኖ አገኘሁት። 39 የትጥቅ ኃላፊው አይ ቁጥሩን ካልወደድከው ልንቀይርልህ እንችላለን አለኝ። ምን ማለት ነው እንዴ? ከወኪሌ ጋር ከኤጀንቴ ጋር ተነጋግረሃል እንዴ? ይሄ ቁጥርን እንድመርጥ ማን ነገረ? ኖ እኔ ከማንም ጋር ተነጋገርኩም እንዴው ነው የመረጥንልህ? ማመን አልቻለም። ልክስ አባቴዮ የሚቀልድበት ነው መሰል። ወደ አባቴም ደውዬ ነገርኩት እየቀለድክብኝ ነው ማለት ነው አልኩት አለ። አባዬ ያዘጋጁልኝ ማሊያ እኮ ቁጥር 39 ሆኖ አገኘሁት። አባቴ ማልቀስ ጀመረ ይላል ያን። ይሄ 39 ቁጥር ቤተሰባቸው ውስጥ ያለውት የነገሮች መገጣጠም አባቱም እንዴት እንደለፋ በዛች 039 ቁጥር በተለጠፈባት ታክሲ ያውቃል። ልጅ ታዲያ ድህነትን አውልቆ የሚጥልበትን እድል ያንን ጉዞ የጀመረበት የፓራናንሴ ፕሮፌሽናል ህይወት ሲጀመርም ክለቡ ራሱ ያዘጋጀለት 39 ቁጥር ማሊያ ሆነ። ገና መምረጡን ሳይነግራቸው አባቴ ማልቀስ ጀመረ ይላል ስነግሮ። እኔም ተከትዬ ያለቀስኳል። አባ በቃ ይህ እንደሚሳካልኝ ምልክት ነው አልኩት። አትሳሳት በቃ ሊሳካልኝ ነው። እነዚህ ነገሮች መገጣጠማቸው ራሱ መጪው ጊዜ ብሩህ እንደሆነ ያሳያል። ሻይን ላረግ ነው። የዛሬው አርሰናል አማካይ ምን ይላል መሰላችሁ? ያ የህይወቴ ያማረው ምዕራፍ ጅማሬ ነበር ይላል። በብዙ መውጣትና መውረድ ውስጥ አልፌያለሁ። የሁሉም የመልካም ጉዞ ጅማሬ ነበር ይላል። የምድረ በዳው ጉዞ ሁሉ አበቃ እዛ ጋር። ልክ ነው። ከቤተሰቡ ርቆ ኖሯል። በቤተሰብ ናፍቆት ተቸግሯል። በታዳጊ አእምሮ ብዙ ተጨንቋል። ከወላጆቹ ርቆ ከአይጥ ጋር ተጋፍቷል፣ ተኝቷል። በራሱ ላይ እምነት አጥቷል። ሙያውን ሊቀይር ሁሉ አንዴ ዋና ሲማር፣ አንዴ ታክሲ ነጂ ሆናለሁ ብሎ አሽከርካሪነትን ሲለማመድ ቆይቷል። ፕሮፌሽናል እግር ኳስ ተጫዋችነት ርቆ የተሰቀለ ተስፋ ሆኖበት፣ እርሱ ግን ሳይታክት ተስፋ መቁረጥ ወደኋላ እየጎተተውም ቢሆን ሲታገል ቆይቶ በኋላ ከታላቁ ብራዚላዊ ኢንተርናሽናል ጁኒኖ ተደውሎለት ለምን ወደ ሊዮን አትገባም የሚል ተማጽኖ ሁሉ እስኪቀርብለት ድረስ ማመን እስኪያቅተው እስከዛ ድረስ ስኬቱ ተለጠጠ። ለእርሱ በዛ ሰዓት ይሄ በጣም ትልቅ ነገር። ቅድም ነግሬያቸዋለሁ፣ በማራካኛ ስቴዲየም እነዛ የሪዮ ክለቦች ሲጫወቱ ማንንም ይጫወት ስለ ክለቡ ማንነት ሳይሆን የሚጫወቱ ተጫዋቾች ሁሉ በቃ የማይደረስባቸው ልዩ ፍጡራን አድርጎ ነበር። እርሱና የእድሜ ኩዮቹ ይመለከቷቸው ነበር። አሁን ደረሰና ያው በአውሮፓ እግር ኳስ ላይ በቅጣት ምቱ እንደዚያ ይታወቅ የነበረው ጁኒና ፔርናምቡካኑ የብራዚል ኢንተርናሽናልም ተጫዋች ነበር። ግን የቀድሞ የሊዮን ተጫዋች ስለነበረ ለሊዮን ደግሞ እንደዚህ አይነቱን ጥሩ ተጫዋች ለማግኘት የሚያስፈልገውን ውትወታ ይሰራ ነበርና እባክህ ወደ ሊዮን ግባ ተብሎሉ በግል ተደውሎለታል። ይሄ ልዩ ነው ለርሱ። የፓራኔንሴ ደጋፊዎች ዘምረውለታል እንደ ሌጀንድ። ይሄ ሁሉ የሆነው ወደኩኝ ካለ ነገር ግን ካልወደቀበት ሰዓት አራት ዓመታት ውስጥ በአንድ ጊዜ የካሪየር ግራፉ ተሰቀለ ወደ ላይ። ከዚያም አልፎ በእንግሊዝ ፕሪሚየር ሊግ የኒውካስል ዩናይትድ ሌጀንድ ሆነ። በሴንት ጀምስ ፓርክ ይህንን ክለብ ልልቀቅ ብሏቸው እንኳን አልጠሉትም። ትልቁ አንበላችን ይሉታል። የኒውካስል ዩናይትድን እንዳቅቡ የሰባ ዓመት የዋንጫ ጥም ሁሉ ያረካው ቡድን መሪ ጭምር ነበር። በጥቁርና ነጩ ማሊያ ማግፓይ ሆኖ በሰሜን ምስራቅ እንግሊዝ ተወዳጅ ከሆነ በኋላ ያ የሪዮ ደ ጄኔሮ የማራካና አካባቢው ልጅ በ75 ሚሊዮን ፓውንድ እነሆ በዚህ ክረምት ወደ አርሰናል ተዘዋወረ። ወደ ሻምፒዮኖቹ ከኒውካስል ወደ አርሰናል ትልቅ እድገት ነው። በሰንጠረዥ አጋማሽ ካጠናቀቀው ክለብ በሰንጠረዡ ላይ አናት ጫፍ ላይ ወዳጠናቀቀው ባለ ክብር መሻገር በመጪው የውድድር ዘመን አሁን በተጀመረው በዚህ ቻምፒየንስ ሊግ ላይም ከባድ ተፎካካሪና የዋንጫ አሸናፊ ሊሆን ይችላል የሚል ከፍ ያለ ግምት የተሰጠው ስብስብ ውስጥ ተካተተ። በሊዮን የፈካው በሴንት ጀምስ ፓርክ የተከበረው በአርሰናል ከጅምሩ የተወደደው 39 ቁጥር ማሊያ ለብሶ በመጫወቱ ነው። አዎ ለብሩኖ ጊማርሽ ቤተሰብ 39 ቁጥር ከቁጥርም በላይ ነው።
1: አትጨነቅ ይዘው ተቀይሯል ከንግዲህ የክፍያ መንገድን ጥፋት መሆኑ አብቅቷል። አዎ አንተን ዓለም ከደረሰበት ጋር የሚያገናኝ አዲስ መንገድ ተከፍቷል። ከየትኛውም ሀገር በየትኛውም ጊዜ እንደ ፍላጎትሽ የልብሽን ሸምጪ ክፈይ። ለትምህርትም ሆነ መዝናኛ የፈለከውን የዲጂታል ይዘቶችን ሰብስክራይብ አድርግ። ከዓለም ጋር ደስታን አጣጥም። ወደ ፈለክበት የዓለም ክፍል እንደ ነፋስ በነፃነት ተጓዝ። ተዝናና ክፈል ጊዜ የሰጠህን እድል ተጠቀም። ንግድህን አዘምን እዘዝ። ከየትኛውም ሀገር ተገበያይ። ዓለም የሚጓዝበት መንገድ ለአንተም ተከፍቶልሃልና። የውሉ በባንካችን ዓለም አቀፍ ቪዛ ካርዱን ሆኗል። በተጨማሪም በቀላሉ የባንካችን የአፖሎ መተግበሪያን በመጠቀም የዶላር ሂሳብ ሲከፍቱ በከፈቱበት ገጽበት የዓለም አቀፍ ቪዛ ካርድ በቨርቹዋል መልኩ ማግኘት ይችላሉ። የባንካችን ዓለም አቀፍ ቪዛ ካርድን በመጠቀም እንደፈለጉ ይገበያዩ፣ ይቀበሉ፣ ይዝናኑ። አሁን ዓለም በእጅዎ ገብታለች። ይፍጠኑ። በሁሉም ቅርንጫፎቻችን የዓለም አቀፍ ቪዛ ካርድ አገልግሎት ተዘጋጅተው እየጠበቀዎት ነው። አቢሲኒያ፣ የሁሉም ምርጫ።
2: ታዳጊዎች ዘንድ ተናፋቂው የክረምት ወቅት እነሆ መጥቷል። ይህ ወቅት ታዳጊዎች ዓመቱን በትምህርት አሳልፈው ለቀጣዩ ፈተና ራሳቸውን ለማዘጋጀት በአካልና በአእምሮም ለማጎልበት ወደ ስፖርት ሜዳዎች የሚጎርፉበት እንደመሆኑ ውድድርና ስፖርት ባለበት የማይጠፋው ዋናው ስፖርትም የነገን ጀግኖች ዛሬን ገንባ በሚል መርሁ በዚህ የክረምት ወቅት ለእግር ኳስ ፕሮጀክቶችና ለአካዳሚዎች ልዩ ፓኬጅ አዘጋጅቷል። ፕሮጀክትና አካዳሚዎች ከዋናው ሲያዙ በራሳቸው የቀለምና ዲዛይን ምርጫ የተሰሩ የላቀ ጥራትና ምቾት ያላቸውን መለያዎች በአጭር ቀናት ከማግኘታቸው በተጨማሪ ነፃ የልምምድ ቢብስ ይበረከትላቸዋል። ብዛት ለሚያዙ ፕሮጀክትና አካዳሚዎችም የአሰልጣኝ ፖሎ ቲሸርቶች፣ ቱታዎችና ኳሶችን ጨምሮ ሌሎች ጥቅሎችን ያካተተ ልዩ የክረምት ፓኬጅ አዘጋጅተናል። ኑ የነገን ጀግኖች ዛሬ በጋራ እንገንባ። ለፕሮጀክትና አካዳሚዎ ከዋናው ለማዘዝ በአጭር ስልክ ቁጥር 8289 ወይንም በ0901836858 ይደውሉ። ክረምቱን በስፖርት ሜዳውን በዋናው ትጥቆች።
3: ሄሎ ጓደኛዬ፣ ከጂም ወጥቼ በጣም ነው የራበኝ። እቤት ነሽ ልምጣ?
4: ወይኔ እኔ ነው የራበኝ፣ ምንም አልሰራውም ግን
5: እንዴ ይሄ ሁሉ ምግብ እያለ ነው አልሰራውም ያልሽ?
4: አንቺ ከደወልሽልኝ በኋላ ነው የሰራሁት።
5: በ15 ደቂቃ ውስጥ ይሄ ሁሉ አይነት እንዴት ሰራሽ?
4: የምታዩ በሙሉ ሶስት ሶያ ነው። በቀዝቃዛው ውሃ ለ5 ደቂቃ ትዘፈዝፊያለሽ። ከዛ ዘይትና ሽንኩርት አቁላልቶ ማብሰል ብቻ።
5: ጥብሱም ቀይ ወጡም ክትፎም ሶሲ ሲያየ ነው?
4: አዎ ላበሳሰልም በጣም ቀላል ነው።
5: ወይኔ ሶሲ እንዲህ እንደሆነ አላውቅም። ደግሞ ሲጣፍጥ።
4: በዛ ላይ በፕሮቲን የበለጸገ ነው።
5: እሺ የት ነው የማገኘው?
4: በየሱቁና ሱፐር ማርኬት ታገኘዋለሽ። ከፈለግሽ በደቃቁ በአንኳሩ
5: ባለሱቅ ሶሲ ሶያ ስጠኝ
6: አለ። በድቃቁ ባንኳሩ
5: ሁለቱንም አይነት ስጠኝ።
7: ህይወት ነገር ለማስዋብ የሚደረግ የማይቋረጥ እንቅስቃሴ ነው። ከቢሮ እስከ ገበያ ሰውነታችን ሁሌም ለአቧራ፣ ለተለያዩ ቆሻሻዎችና በየጊዜው ለሚፈራረቁ የአየር ንብረት ሁኔታዎች የተጋለጠ ነው። ቀኑን ሙሉ ከቆሻሻ ብዛት የተጎዱትን እጅና ፊቶችን በአስተማማኝነት የሚጠብቅ ዘላቂ የንጽህና ጋሻ ክሊዮፓትራ ሳሙና ከተፈጥሮ ንጥረ ነገሮች ተሰርቶ ቆሻሻንና ባክቴሪያን በማስወገድ ለቆዳው የዕለት ተዕለት የንጽህና አጋር በመሆን ቆዳው ለስላሳና ተፈጥሯዊ ወዙን ጠብቆ እንዲቆይ የሚረዳ አዲስ ሳሙና። በራስ መተማመኑን የሚጨምረውን ክሊዮፓትራ ሳሙናን በሁሉም መሸጫ ቦታዎች በተመጣጣኝ ዋጋ ያገኙ። ክሊዮፓትራ ሳሙና፣ ንጽህና ውበት፣ ውበትም ንጽህና ነው። ለበለጠ መረጃ 6101 ይደውሉ። በታደሰ ፍላቴ ኃላፊነቱ የተወሰነ የግል ማህበር የቀረበ ክሊዮፓትራ ሳሙና።
8: ዲጂታል እቁብ ላለፉት 5 ዓመታት ጥራትን ከቅልጥፍና አጣምሮ ብዙዎችን ከዓለማቸው በማገናኘቱ የላቀ ክብር ይሰማዋል።
9: ዲጂታል ቁብ ዛሬም አቅምና ፍላጎትን በእጅጉ ያገናዘቡ ዘመናዊ የቁብ አይነቶችን ከ9 በላይ የክፍያ አማራጮች ጋር በልዩነት አቅርበዋል። ለነጋዴዎች፣ ለሾፌሮች፣ ለሰራተኞች ዕለታዊ፣ ሳምንታዊና ወርሃዊ ቁብ መጣል ይቻላል። በዲጂታል ካሉበት ሆነው ስራውን እየከወኑም ሆነ በእረፍቶ ጊዜ ስልኮን ያውጡና አሁኑኑ ህልሞን እውን የሚያደርጉበትን ቁብ ይጀምሩ። ዲጂታል ቁብ መተግበሪያውን ያውርዱ፣ አሊያም በቴሌ ብር፣ ሲቢኢ ብር ፕላስ፣ ዳሽን ሱፐር አፕ እና ኤምፔሳ ላይ ያገኙታል። ለበለጠ መረጃ ወደ 6091 ይደውሉ። ልዩነታችን ዋስትናችን፣ ዲጂታል ቁባችን።
10: ዘሙ ዘሙ የዛሬ ጋባዣችን ቴሌብር የሌለው ሰው
11: ወይኔ በላቸው። ቴሌብር የለኝም ለካ። እዚሁ ቴሌብር መጫን እችላለሁ እንዴ?
12: አዎ፣ የፈጠነ ቴሌብር መመዝገብ ትችላለህ። ኮከብ 127 መሰላል ትደውላለህ፣ ወይም ቴሌብርን ከፕሌይ ስቶር ወይም ከአፕ ስቶር ጭነህ እዚሁ ተመዝግበህ እዚሁ አስጀምረህ እዚሁ የቴሌብር ደንበኛ ትሆናለህ።
11: እንዴ እንዲህ ቀላል ነው?
10: አባው እስኪ ቴሌብርን
11: ይኸው። መጠራጠራችሁ እኮ ነው የሚገርመው። ቴሌብር አለኝ።
10: አንተ አሁን ገና ነው እንደሚከፍተው?
11: የፈጠነ አካውንትን ክፍት እንዲልህን።
12: ለተጨማሪ መረጃ ወደ 127 እንደውል። ቴሌብር
13: ሶራምባ ሆቴል ለደንበኞቹ ምቾት ሁሉም የሚጨነቀው ሶራምባ ሆቴል ሁሉንም በአንድ ያዘ። በደንበኞቻችን ዘንድ በጣም ከሚወደደው የባህል የምግብ አዳራሻችን ምግብ መጠጡ እንዲሁም የባህል የሙዚቃ ምሽት እጅግ ዘመናዊ የሆነው ጂምናዚየማችን ሁሉንም የሚያሟላ መሳሪያዎችን የያዘ ሰውነቶን በስፖርት የሚያነቁበት ዘመናዊ የጂም ቦታ ሲሆን ውብና መጨረሻ ፎቅ ሰገነት ላይ ባለው የመዋኛ ስፍራችን መጥተው ይዝናኑ። የሳውና ስቲም፣ የሞሮኮ ባዝ እንዲሁም ማሳጅና የሴቶችም የወንዶችም የጸጉርና የውበት ሳሎኖችም በሶራምባ ያገኛሉ። ለሰርግና ለተለያዩ ፕሮግራሞች የሚሆኑ የተንጣለሉ አዳራሾቻችንም በበቂ ሁኔታ ዝግጁ ናቸው። ወደ ሶራምባ ይምጡ፣ መንፈሶንም ያድሱ። አድራሻ 0 ኪሎ ሜትር ከምኒልክ አደባባይ ከፍ ብሎ ሶራምባ ሆቴል።
14: ዘመን ገበያ የአዲስ ዓመት ኤክስፖ ተከፍቷል። እስከ ጳጉሜ 5 ይቀጥላል። አኩሪ አማላይ ምርትና አገልግሎቶች፣ ምግብና መጠጥ እንደየምርጫችሁ፣ የጌም ዞን መጫወቻዎች ለልጆቻችሁ። በዘመን ገበያ ሲገበያዩ የሸመቱት ቀድሞ ከቤት ወይ ይደርሳል። ሁል ጊዜ አንድ እርምጃ ቀዳሚው ዳሸን ባንክ በሶስቱም አዳራሾችና በግቢው ውስጥ የባንክ የኤቲኤም አገልግሎቶችንም ይሰጣል። ከነሐሴ 15 እስከ ጳጉሜ 5 በ21ዱም ቀናት ታላላቅ ኮንሰርቶች፣ እነ ካሳሁን እሸቱ፣ ገዳ ሐምዛ፣ ዚጊዛጋ፣ ስዩ መቃ፣ መሰሉ ፋንታሁን፣ አህመድ ማንጁስ፣ ሃይማኖት ግርማ፣ ሐናን አብዱ፣ ከ30 በላይ ተጋባዥ ድምፃውያን ያዝናኗችኋል። የመግቢያ ትኬቶን በቴሌብር ሲቆርጡ እጣ ያገኛሉ። በአንደኛ እጣ የኤሌክትሪክ መኪና፣ በሁለተኛ እጣ የቢኤምደብሊው ኤሌክትሪክ ሞተር ሳይክል፣ በሶስተኛ እጣ ባለ ሁለት መቀመጫ የኤሌክትሪክ ብስክሌት ይሸለማሉ። መገበያያ፣ መዝናኛ፣ መገናኛችን፣ ኤግዚቢሽን ማዕከል፣ ሁላችን ሴንቸሪ ፕሮሞሽንና ኤቨንት።
15: ቶም በቪዲዮ ፕሮዳክሽንና በኤዲቲንግ ስልጠና አንጋፋ ተቋም። ተማሪዎቻችን በቴሌቪዥን ጣቢያዎች፣ በማስታወቂያ ድርጅቶች፣ በፊልም ስቱዲዮዎች፣ በፎቶ ስቱዲዮዎች በመስራትና የራሳቸውን ድርጅትን በማቋቋም ለተቋማቸውና ለሀገር ኩራት ሆነዋል። ምርጦችን አሰልጥኖ ለወግ ለማዕረግ የማብቃት የተቋሙ ሥራ ቀጥሏል። ዘንድሮ ተራው የእርስዎ ነው። ቶም ይማሩ፣ ባለሙያና ባለሥራ ይሆኑ። ምዝገባ እየተካሄደ ነው። የ12ኛ ክፍል መልቀቂያ የወሰዳችሁ በልዩነት ትጠበቃላችሁ። መሃል ፒያሳ ጣይቶ ሆቴል ግቢ ውስጥ ስልክ 0961 525252። ቶም
10: እስኪ እስኪ ጫነው ጫነው፣ ቶሎ በል እንጂ ቸኩያለሁ። ፍጥነት ፍጥነት፣ ኧረ ፍጠኑ። እንደዛ ስል ቀስ እቃዎች እንዳይበላሽ።
16: እማ ወዴት ልንሄድ ነው?
17: እንዴ ጎረቤቴ ወዴት ነው?
10: በአዲሱ ዓመት ወደ አዲሱ ቤታችን ልንገባ ነው ቤተሰቦቼ። እርሶስ ወደ ራስዎ ቤት ሊገባ አላሰቡ? ያ ቀን ሩቅ አይደለም። ያወቀ ተጠቀመ። እኛንና ብዙዎቹን የቤት ባለቤት ያደረገው የሪል ስቴቶች ኤክስፖ በድጋሚ ተዘጋጅቷል። ልብ ይበሉ፣ ለስድስተኛ ጊዜ የሚዘጋጀው በአዲስ ዓመት አዲስ ቤት የሪል ስቴት ኤክስፖ እርሶንም እንዳያመልጦ ከመስከረም 8 እስከ 10 በጊዮን ሆቴል ይካሄዳል። ለእናንተም ከ30 በላይ ሪል ስቴቶች በከፍተኛ የባለ ቅናሽና ልዩ አከፋፈል መንገድ በከተማችን በተለያዩ አካባቢዎች የመኖሪያ ቤትና ሱቆች ይዘው እየጠበቋችሁ ነው። እርሶም ቤተሰቡን ይዘው ይምጡና ልጆች በተዘጋጀላቸው ልዩ ልዩ መዝናኛዎች ሲዝናኑ የነገ መኖሪያ ነው ይምረጡ። ከመስከረም 8 እስከ 10 በጊዮን ሆቴል ይጡ። ለዲያስፖራዎችም የቤት ባለቤት የሚያደርግ እድል ተዘጋጅቷል። በአዲስ አመት አዲስ ቤት በአርክ ኢቨንት ኦርጋናይዘር።
18: አዲስ አመት መጣ። እንደገና ለመጀመር፣ እንደገና ለመሞከር፣ እንደገና ለማሸነፍ። ምናልባት ያለፈው አመት ቀላል አልነበር ይሆናል። ምናልባት ያሰብከው ሁሉ አልተሳካም ይሆናል። ግን ተስፋ አትቁረጥ፣ ምክንያቱም ዛሬም እድሉ በእጅህ ነው። ህልምህን እንደገና ያዝ፣ ተነሳ፣ ሞክር፣ ጠንክረህ ሥራ። ምክንያቱም ዋና መሆን ሌሎችን መከተል አይደለም፣ ራስህን ማመን ነው፣ የራስህን መንገድ መከተል ነው። 2019 ምን ይሆን? የህልምህ ዓመት፣ የጥረትህ ዓመት፣ የድልህ ዓመት ይሆናል። 2019 ይሄ ነው ዋናው፣ የሚመጣውም ዋናው፣ በአፍሪካውያን ለአፍሪካ የተሠራ ዋናው ሜድ ኦፍ አፍሪካ። መልካም አዲስ ዓመት።
0: አዎ፣ ከአጋሮቻችን ዋነኛው ዋናው በእውነት እያበበ ነው። በሚቀጥሉት 2 ዓመታት የቡሩንዲ ብሔራዊ ቡድን የኦፊሴላዊ የትጥቅ አቅራቢ ሆኗል። ከዓለም ታላላቅና ልምድ ካላቸው ብራንዶች ጋር ተወዳድሮ ነው ዋናው የቡሩንዲ ብሔራዊ ቡድንን ኪት ሰፕላየር ሆኖ የሁለት ዓመት ኮንትራት የተፈራረመው። እንግዲህ ከኢትዮጵያ እስከ ቡሩንዲ፣ ሩዋንዳ፣ ዩጋንዳ፣ ላይቤሪያ፣ ጋና፣ ካሜሩን፣ ቻድ፣ ቤኒን፣ ደቡብ ሱዳን፣ ጅቡቲና ሴራሊዮን ብሔራዊ ቡድኖች ክለቦች እንደየሀገሩ የዋናውን ትጥቅ ምርጫቸው አድርገዋል። ዋናው ወደፊት ይላል። በጣም እናመሰግናለን አጋራችን ዋናውን። እያደመጣችሁ የምትገኙት ብስራት ስፖርት ነው። ዛሬ 12 ሰዓት ተኩል ሲሆን አርሰናል ከቼልሲ የፕሪሚየር ሊጉ የዘንድሮ የመጀመሪያውን ከበድ ያለውን ጨዋታ የምንመለከትበት ይሆናል። ከዛ በፊት ግን 10 ሰዓት ላይ ማንቸስተር ዩናይትድ ወደ ሜርሲሳይድ ሄዶ ከኤቨርተን ጋር ይጫወታል። 10 ሰዓት ላይ እሱን ከተመለከትን በኋላ ነው የኤምሬትሱን ፍልሚያ በጉጉት የማየት የምንጀምረው። ምክንያቱም ቼልሲ ዘንድሮ በአዲሱ አሰልጣኝ በቻቪ አሎንሶ ስብስብ ራሱን አድሶ ፖሊሲውን ቀይሮ አንዳንድ ቦታዎች ላይ ቀዳዳዎች ቢኖሩበትም ግን ወደ ተሟላ ቡድንነት ሊያቀርበው የሚችል ጥልቀት ይዞ ነው ሲዝኑን የጀመረውና ድክመቶች እየታዩበት ነው። ግን ደግሞ የዛን ያህል ጥንካሬዎች ጎልተው የሚንጸባረቁበት ቡድን ሆኗል ቼልሲ። እና በዚህ በአዲሱ ቼልሲ ደግሞ አንድ ተጫዋች በተለይ እዚህ ጋር ተለይቶ መታየት ይኖርበታል። በውድ ዋጋ የተገዛ ከወደ አስቶን ቪላ የእንግሊዙ ኢንተርናሽናል ሞርጋን ሮጀርስ። ቀደም ሲል በብሩኖ ጊማሬሽ በአርሰናል አዲሱ ግዢ ላይ ያቀረብኩት ፕሮግራም በአብዛኛው የተወሰደው ከፕሌየርስ ትሪቢዩን ራሱ ተጫዋቹ ካስቀመጠው ማስታወሻው መነሻነት ነበር። ዛሬ እንግዲህ እስከ 300 ሺህ ፓውንድ ድረስ በሳምንት ቦነሱንም ከጨመርን ደሞዝተኛ የሆነው ጊማሬሽ ያለፈበትን እና አሁን ያለውን ያንን ብርቱ ታጋይ አማካይ የፈጠረውን ሂደት ነበረ በዝርዝር ያቀረብኩት። እስቲ ደግሞ ስለ ሞርጋን ሮጀርስ አንድ ልበል። አብራችሁ እንድትቆዩ በድጋሚ ጋብዛለሁ። በዩቲዩብ ቻነላችን ለምታደምጡ ሰብስክራይብ ማድረጋችሁን አትርሱ። ላይክ ሼር ብታደርጉልን ደግሞ ለቤተሰብ ለሆናችሁ ተደራሽነታችን ያሰፋልናል እና በጣም አመሰግናለሁ። ሄልሶዌን በዌስት ሚድላንድ ክፍለ ሀገር የምትገኝ አነስተኛ ከተማ ናት። በዚች ከተማ ከዚህ በፊት ለማንቸስተር ዩናይትድ፣ ለሊድስ ዩናይትድ እና ለእንግሊዝ ብሔራዊ ቡድን የተጫወተው ሊ ሻርፕ ተወልዶ በእግር ኳስ አድጎ ሀገሩን ወክሎ ከተማይቱን አስጠርቷታል። የቼልሲ ሞርጋን ሮጀርስም የተጫዋችነት ሕይወት ጉዞ የተጀመረው በዚች የዌስት ሚድላንድ ክፍለ ሀገር አነስተኛ ከተማ ነው። የክፍለ ሀገሩ ዋና ከተማ በርሚንግሃም በደቡባዊ ክፍሉ አንድ ቀን የትምህርት ቤቶች እግር ኳስ ቶርናመንት ያዘጋጃል። አዘጋጁ የበርሚንግሃም ሲቲ የቀድሞ ታላቅ ተጫዋች ፖል ቴይት ነበር። ቴት የበርሚንግሃም ሲቲ ሌጀንድ ይሁን እንጂ በወቅቱ ለበርሚንግሃም ሲቲ እየሰራ አልነበረ። ግን በርሚንግሃም ሲቲ በበርሚንግሃም ከተማ በዚች በዌስት ሚድላንድ መዲና የትምህርት ቤቶች ቶርናመንት አዘጋጀና ታዳጊዎቹን ለመመልመል አቀደ። ቴት ዛሬ ላይ ሆኖ ታዳጊውን ሮጀርስ ለመጀመሪያ ጊዜ ያየበትን ያንን ዕለት ያስታውሳል። ቅዳሜ ጠዋት ነበር ይላል። በሄልሶን የሕፃናት የአሰልጣኝነት ስልጠናን ምዕመራ ነበር። ያኔ የሞርጋን ወላጆች የአራት ዓመቱን ታዳጊ ወደ እኔ ይዘው አመጡት። ከመጀመሪያው ዕለት አንስቶ ከሌሎች ሕፃናትና ታዳጊዎች የተለየ ብቃት ተመለከትኩበት። ኳስ የመንጠቅ ብቃቱ፣ የሜዳ ላይ ንቃቱ፣ ፍጥነቱ፣ በሁለቱም እግሮች የመምታት ተሰጥኦ እና የእንቅስቃሴው ቅልጥፍና አስገራሚ ነበር። እኔ ራሱ በታዳጊ ሮጀርስ በጣም ተደነኩ ይላል አሰልጣኙ። በዚያው አይኑ በዚህ ተጫዋች ላይ በዚህ ታዳጊ ላይ አርፎ አስቡት፣ ስንት አመቱ ነው? 4 አመት። እንደው በ4 አመት በሀገራችን በዚህ ደረጃ እግር ኳስን መጫወት የጀመረ እናገኘው? በ4 አመት ኳስ በሳሎን ክፍት ቦታዎች ላይ ከደላም ደግሞ በጓሮ ጋርደን ላይ የ4 አመት ልጅ ወዲያው ሊመታ ይችላል። ግን ይሄ ወላጆቹ ራሳቸው በ4 አመቱ ነው ወደ አካዳሚ መልማዮች እንዲታይ ያመጡት። እና መልማዩ በ4 አመቱ ነው የተሰጠውን ፖቴንሻል የተመለከተው። ይሄንን ለማመን ይከብዳል። እና በቴት ስርቆ ይሄ ልጅ በ6 አመቱ ገደማ 6 አመት አካባቢ ሲሆነው እንግዲህ ያው በእድሜ ካታጎሪ አይደለ በዚህ ደረጃ ልጆች የሚጫወቱት። ግን ብቃቱ ለየት ስላለበት ፊዚካሊም እንደው ትንሽ ጎላ ስላለ ከ10 እና 13 አመት የእድሜ ግሩፕ ውስጥ እያጫወተ ያላምደው ጀመር ከታላላቆቹ ጋር። ቢሆንም ግን ቴት የበርሚንግሃም ሲቲ ሌጀንድ ይሁን እንጂ በዛው በዌስት ሚድላንድ ክፍለ ሀገር የሚገኘው ዌስት ብሮሚች አልቢየን የተሻለ የታዳጊዎች ሴታፕ አለው ብሎ ይመሰጥበት ነበር። በዌስት ብሮም ይሰራ ከነበረው የታለንት ስካውት ስቲቭ ሆፕክሮፍት ጋር በቅርበት ይግባባ ነበርና ዌስት ብሮሚቾች ትንሹን ሮጀርስ እንዲመለከቱ ጠቆማቸው። የዌስት ብሮም አካዳሚ ሴታፕን ወደው ስለነበር አለ ይህ አሰልጣኝ፣ ከስቲቭ እና ከአካዳሚ ስራ አስኪያጅ ማርክ ሃሪሰን ጋር በመነጋገር ጥሩ ጥሩ ተስፈኛ ታዳጊዎቹን ካየው ለነርሱ ጠቁም ነበር ይላል። ቴት ጠቆማቸው፣ ስቲቭ ተመለከቱትና ከአንድ የስልጠና ፕሮግራም በኋላ ወዲያውኑ ይሄንንም ማመያዝ አለብን እንፈልገዋለን አሉት። ያን ጊዜ ሮጀርስ ለአካባቢው ትንሽ ቡድን ሃላስ ሃውክ ይጫወት ነበር። የሚገርማችሁ ሃላስ ሃውክ የሚባለው ክለብ በጣም ትንሽ የአካባቢው ቡድን ነው፣ ክለብም አይደለም። ግን የአካባቢውን ታዳጊዎች እንደዚህ ሰብ